0: ፊኒ ማዛ
1: ደመ ምግነስተኒ ሄምበር ሜርባሁርገ አልማርሁም መሐመድ እስማኤል ዲዲ ሊ ወፋባ ሪቲ አሰርገደ ባሃከ ገልዶን ፍራወር ኤና ባይል ዲቮንተ ሆጋ ነማከ በየኑ ኮራባፋኒ ዶንቶ ካላ ሜባክቲ በፈና ዳንናያዲኒ ሃዳል ኮልዶ ፍሲ ቻምፓገ መሐመድ ዓደም ኤሚያ በፈና ወራ ኡፋበሪ ባጀሪ ዶሃከ ደመ ማክዌላ ወሰላሙ አለይኩም ወራህመቱላሂ ወበረካቱ